ነው እና እንዴት እንደሆነ ባዳ ለማደላቸው የማታ ተማማማ ማስተላለፍ ተማ ሁሉም ጉዳነር ወጥተን ይባዲት ነው ታውቀው ነው ታውቀው ስለዚህ እንደዚህ እንዴት ይመረንገልኝ ያገኝ አብሳለ ስለሆነ ማለት ነው አይ እንደ ፋታ ያቺ ደባ ለከተማ ቸማ ነው ለደባ ምንም ማለት ነው ሳበን ስለላችሁ አባባ ነው